አድማጮች አችን እንኳን ለሳምንቱ እሁድ አደረሳችሁ ያልኩኝ ከዚህ ከCITR 101.9 FM Vancouver BC Canada የዛሬውን ስክታ ቀናብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደም ሰነበታችሁ? ሳምንታችሁስ እንዴት ነበር? ባለፈው ሳምንት በተለያየ ፕሮግራም ተላይተናል። አሁን ደግሞ በአዲስ ፕሮግራም ይኸው መጥቻለሁ። እናንተን ለማስደሰት እና አንዳንድ ዜናዎችንም ማስተዋወቃችሁን ለማሰማት ቀርቤያለሁ። እንግዲህ በዚህ መልኩ ለመጀመሪያ ጊዜ እንግዲህ ያለን የዛሬውን ዝግጅት በቅደም ተከተል ላስተዋውቃችሁ እወዳለሁ። በመጀመሪያ አንድ ሙዚቃ አሰማና ከዛ በመለስ ባለን በአገራችን ተጨባጭ ሁኔታዎችና እንዲሁም በከተማችንም ቢሆን ይቀጥላል ያለው ሁኔታዎችን ድባቡን እናሰማና በእውነቱ ያለው ሁኔታ በአገራችን እንዳን ነገሮችን ካሉ በዩቲዩብ መስሙትና ወይ በሌላ ቀርማችሁ መስሙ በዘመድ መስሙትም ሊሆን ይደጋገም ይችላል። የራሴን ሐሳብ ምን ደረሰ ምን እንዴት ሆነ የኔን አመለካከት ብቻ ነው ያንን አቀርብላችሁ። ከዛዲ ሙዚቃ አሰማና በመሃል አንዳንድ ነገሮችን ካሉ ካሰማን ሆነ ወደ ማማ አፍሪካ እንሄዳለን ማለት ነው። ማማ አፍሪካን ያን እንግዲህ በተለያዩ ሙዚቃዎችን ወደፊት ቀደም ብዬ እንደገለጽኩላችሁ ወደፊት ከአፍሪካን ወንድሞቻችን ጋራ በጋራ ሆነን ምንሰራበትን መንገድ ለመፍጠር እየተንቀሳቀስኩ ስለሆነ እንግዲህ አንድ ቀን ልዩ ፕሮግራሞች ይኖሩናል። እሱ ብቻ አይደለም ሌሎችንም በዚህ በከተማችንም አንዳንድ ተቋሞችም ገብተው ትምህርት መስጠት ሐሳብ መስጠትን ሁኔታዎችን ያመቻችን ነው። ያ ከሆነ እንግዲህ ባለፈው እንግዲህ እንደምናወራ ከታሪክ ማደር ምሳሌዎች የሚሆኑን ምስሚሆነን አቶ ደበበ ጉብሉ በሱ እንደዛ አይነት ፕሮግራሞችን እንቀጥላለን ማለት ነው። እና ወጣቶችን ኢንቫይት እናረጋለን የራሳቸውን ፕሮግራም ለ15 ደቂቃ ወጣቱን በሚመለከት በተለይ በዚህ በከተማችን ውስጥ ያለውና በኖርዝ አሜሪካንስ ወጣቱ ምንቀሳቀስበት ሁኔታ ምን መሆን ያለበት ትምርታዊ የሆነ ነገሮችን አንድ ለመሆን ግሩፕ ለመፍጠር በዚህ በቫንኩቨር ያሉ ኢትዮጵያን ኤርትራን ወጣቶች አንድ ላይ ተባሰው አንድ ነገር እንዲያሳዩን ምን ፈልገስ ነው ያን ካለ በሙዚቃም በግጥምም በድርሰትም በኢንፎርሜሽን ደረጃ ምትትቀርቡ ካላችሁ ወይንም ተደራይታችሁ መስመሩ የ15 ደቂቃ ክፍል ሰጣለሁኝ ይሆናል ማለት ነው። እንግዲህ ከዛ በኋላ ከዚህ በኋላ ወደ 8 ሰዓት ገደማ ላይ ማስተዋቂያዎች ይኖርናል። እዚህ ከተማችን እርግጠኛ የሆነ ማስተዋቂያዎች ምን እንደተካሄደ ባለፈው እናንዳን ኢንፎርሜሽን አረግላችኋለሁ። ከዛ ባሻገር ምን ይሆናል የመዝናኛ ፕሮግራማችን ይቀጥላል ማለት ነው። ስለዚህ ከኔ ጋር ሁኑ። ከዚህ ከኤት ጀምሮ እስከ ከሰብን ጀምሮ እስከ ናይን ድረስ ከኔ ጋር እንድትሆኑ እየጋበዝኳችሁ እንዳትረሱ ሌሎች አድማጮች አስተላልፉ። እሁድ የሆነው ቀርቶሱ ሹክታ ቅዳሜ ከሰብን ፒኤም እስከ 9 p.m. ለሁለት ሰዓት ፕሮግራሙን ያካሄዳል። ይሄው በአሁኑ ሰዓት ማለት ነው። አርጋችሁ መታችሁ ዝናኑ ሙዚቃንም አንዳንድ ኢንፎርሜሽኖች የምትፈልጉትን ኮሚኒቲው ያድግበታል ወይንም ይጠቅመዋል የሚለውን ነገር ኢንፎርሜሽን መስጠት ሆነ ተጋብዛችኋልላችሁ። በዚህ ሬዲዮ ማይትን ሆነው ነገር በግል ደረጃ ግለሰቦችን በማንሳት ይሄ አንዳንድ ነገሮችን በኮሚኒቲ ውስጥ የመከፋፈልና ደሞ ያን ሰው ስም በማጥፋት ቤተሰቡን ጭምር ምን ጎዳበት መንገድ ካለ ያን ፍጹም ዜሮ አይሆንም። ይፈልገው ይሁን የሆነው ይሁን በምንም ይሁን በምን ግለሰቦች በመጥራት በዚህ አካባቢ ያሉት ሁኔታዎችን ማረጋን ቸለም ግን መጥራት ይችላልላችሁ አገር ቤት ፖለቲካ የኢትዮጵያ አመራሮችን በሙሉ ይሄን አድርጋለሁ። እንግዲህ ዛሬ ደሞ የመጀመሪያ ሙዚቃዬ የሚሆነው ከአፋር ነው። አፋር የአፋርኛ ሙዚቃን መግቢያ እናረጋለን። አዳዲስ ዘፈኖች አሉን ሙዚቃዎች አሉ። ይሄ ሬዲዮ ኢንፎርሜሽን ኤንድ ኢንተርቴንመንት ስለሆነ ኢንፎርሜሽን ከሰጠን በሙዚቃ የግድ ማሰማት አለብኝ። ስለዚህ እንደዚህ ነው ላለሁኝ ወርቋ ያለው ነኝ። ወደ ሙዚቃችን ኒድ እንኖ ተመለስ ይመጣለሁ።

አድማጮቻችን ተመልሼ መጥቻለሁ። በጣም በጣም ጥሩ ያፋርኛ ሙዚቃ ነው። እንዲሁም አበበበር ይሁን ነው የተጫወተው። በጣም ለናመሰግነው እንገባል። አድማጮቻችን በመጀመሪያ እንግዲህ ወደ አንዳንድ ነገሮችን ከመርፊት በዚህ በቫንኮቨራችን አዲስ አመት በማስመልከት ኢትዮጵያን ኮሚኒቲ ባለው ቦታ በበርነቤ ባለው በዛ ውስጥ በቤታ በደንብ አርጎ ምግብ አዘጋጅቶ ሲኒየሮችን አርጎ በጣም በታላቅ ዝግጅት ላይ ሆኖ አሁን ያስተናገዱ በአሁን ሰዓት እየተተናገዱ ነው። በጊዜ ነው የገቡት። በጣም ለናመሰግናቸው ገባል። እንኳን አደረሳችሁ አደረሳችን ላለ ሲኒየሮች አባቶቻችን እናቶቻችን ኑሩልን ጤናና ሰላም ይስጣችሁ ፍቅር ይስጣችሁ ይያልኩኝ። እንግዲህ እናንተ አሪያችን ናችሁ። ወደፊት እንግዲህ በየአመቱ እንድናረጋለን። በዛው ውስጥም ደግሞ ሁሉ ጊዜ በየአመቱ የሚያዘጋጁት ትህቶቻችንና ወንድሞቻችን ለናማሰግን ይገባልና እንኳን ደስ አላችሁ። እንግዲህ ባለፈው ሁሉም በየቤቱ ስላስተናገደ አዲስ አመትን አሁን ደግሞ በዚህ ኢትዮጵያን ኮሚቲ ያው ሁሉ ጊዜ የሚደረግ ነው። በጣም በቂ ነው። ሁላችንም ከተባበርን ከዚህ በለጠ ማድረግ ይቻላል ይያልኩኝ። በዚሁ እንኳን አደረሳችሁ ላለው ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። አድማጮቻችን ፕሮግራማችንን ቀጥታ ከቤት ነው ማስተላልፈው። አንዳንድ የአምቡላንስ ድምፆች ከሰማቸው በጣም ይቅርታ፣ ሳውንድ ፕሩፍ ስላልሆነ ስቱዲዮ ቤት ውስጥ ነው። እንደዛ ነው ላለው። ሌላው አንድ እርማት አለኝ። እሱ ምንድን ነው? እሁድን ሁልጊዜ አረሷት ማቻቸው። ለስንት ዓመት እሁድ ጠዋት ስለሆነ እሁድ እያልኩኝ ተናግሬ ያለው ባለቤቴ ተናገረችኝ። ኧረ እሁድ ብለሃል አስተካክሏኛለች። በጣም ይቅርታ። ሁልጊዜ ቅዳሜ ቅዳሜ ከሰብን ፒኤም እስከ 9 ፒኤም ድረስ ነው የሚዘጋጀው። ይህን እንደገና አስታውቃለሁ። እንግዲህ እርምት ይደረግልኝ። ከሰው ስህተት ከብረት ዝገት አይጠፋም ይባላል። አሁን እንግዲህ ወደ ዋናው እንሄድ። በሀገራችን እንግዲህ ያለው የፖለቲካ ሁኔታ ብቻ ሳይሆን ያለውን የህዝብ ችግርና የህዝብን ሰቆቃ ሁላችን የምናይነን። ይሄ እንግዲህ ጆሮ ዳባ ልበስ ተብሎ ወይንም እንዳው ድጋፍ እኔ እንዴት እንደሆነ እንጃ። እኔ የማንም ደጋፊ አልሆንም። እኔ በዘር በሃይማኖት አለም በምዛ ውስጥ ያለውን ነገር ነገር ግን በዘር በሃይማኖት የሚደረገው ነገር እቃወማለሁ። ፍጹም ሰው መሆን ብቻ በቂ ነው። እኛ ኢትዮጵያኖች ተምሳሌዎች ነን በዓለም ደረጃ። ስንት ዓመት ሙሉ ይሄ ሁሉ የምታው ዛሬ ከዚህም ብቅ ከዚህም ብቅ ብሎ በብሔር በቋንቋ እንትን እያለ የሚለውን አንድ ሰማም ነበረ፣ ጆራችን ጥጥ ነበረ። ሁሉም በየሄዱበት በቋንቋው ሳይግባቡ ከዚህ ከአዲስ አበባ የኦሮሞ ልጅ ወደ አማራው ክልል ሲሄድ የአማራው ክልል በቋንቋ እንኳን ባይግባቡ አቤት አስገብተው ግራ አጥባብልተው በል እንግዲህ ድልኝ የሚሉ የአማራው ወደ ትግራይ ሄዶ ትግራይም እንደዚሁ የሚደረግበት የሚፈቃቀርበት በሃይማኖት ጽኑ የሆነ ኢትዮጵያ ህዝቦች ነው። በቃ ይሄ ነው። ለዚህም ነው አሁን በኢትዮጵያ ውስጥ ከተደረገው ሁኔታዎች ሁሉ ይሄ ሁሉ ነገሮች ሲፈጸሙ በዛ ባካሄዱ በተለይ በዘረኝነት ያተኮሩት ወገኖች በሚያደርጉት ቁስቆሳና አንዳንድ ነገሮች በዛሬ በአሁን ጊዜ የኢትዮጵያ ህዝብ ራሱ ተላልቆ ነበር። ነገር ግን አንደኛ በእውነት ነው ልናከብር የኢትዮጵያ ህዝብ እስከ በጠቅላላ ልናከብራችሁ የምንወደው ነገር ምንድነው? ምኮራበት ያለውን የፖለቲካና ያለውን የዘር ጽንፈኞች በሚያደሩ ጽንፈኞች ይሉታላል። እንጃ ይሄ ብልጽግና አነጋገር አይጥመኝም ፍጹም አይደለም እንዴ? እና እንደዛ ሳይሆን በዚህ ችግር ውስጥ እየተደጋገፈ ቀለም በሩ ላይ እየተቀባ አንተ የዚህ ዘር ነህና ውጣ ከዚህ እያሉ በሜንጫ በምን ሲገሉ የነበሩትን እዛው አብሯቸው የነሱ ገዳዮቹ ዘር አብሯቸው ከሌሎቹ ጋር የሞቱ ብዙዎች አሉ። አትነኳቸውም፣ እናቃቸዋለን፣ አብረነን ተዋልደናል። ተዋልደን የለ እንዴ? ከማንም ስቲ የትኛው ነው ያልተዋለደው? ሁላችንም አይደለም እንዴ? አዎ፣ እውነቴን ነው የምለው። አሁን በብዛት እንደምታውቁት ከስም ከአነጋገር ከኔ ብሎ ጌስ የሚደረግ አለ። ልክ አይደለም ወገኖቼ። ብዙዎቻችን ኢትዮጵያውያን ነችን። ብዙዎቻችን የሁሉ ዘር ደም አለብን ማለት እችላለሁኝ። ስለዚህ በአሁን ሰዓት የሚደረገው የአገዛዙ በዚህ በሰባት ዓመት ውስጥ የተደረገው ስራዎች ከዚህ በፊት የተጠነጸሱት አሁን ግን እየፈላ ወጥቶ በህዝቡ መሀል እንደዚህ አይነት ቅሬታዎችና ችግሮችን የፈጸመው ይህ መንግስት ነው። የአብይ መንግስት መጀመሪያ ሁላችን እናለን ተቀብለነዋል። ሁላችንም እዚህ ቫንኮርም አስታውሳለሁ
ደግሰን ሴሌብሬት አርገን ብዙ ሰዎችን በቃ ድሮ መገናኘት ማይቻል ሁሉ መጥቶ በቃ ሴብለን በሌላው ደግሞ በአማራው ክልል ላይ ሞተው ጀርናል ሙሴ ብሎ ሰው ከዚህ ሆ ብሎ ተነስቶ ከዚህ ሄዱ ሰዎች አሉ። ብዙዎቻችን እናቃቸው ሄደው ለዚህ ፐርፐዝ ሁሉ ሄደው ተመለሰዋል አለም እንዴ። አብይን ስታዩት ስቴጅ ላይ ከኤርትራ መሪከ ኢሳያስ ላይ ቀለበት እስከመደራር ድረስ አንድ እህታችን ኤርትራዊ የሆነች እንዳው በቃ ይሄን አንድ መሆናችንን ብላ ኤርትራና ኢትዮጵያ መላየቱ በጣም አሳስቦ የነበር ነገር አሁን ደስታ ብላ ስታለቅስ አብይ ተነስቶ እንባዋን የጠረገ ነበር። ታስታውሳላችሁ? አዎ። ሁላችንም በቃ እንዲህ አይነት መሪ ፍጹም አንድ ሰው የማይታሰረው አንድ ሰው ፍርድ ወይንም ተጣርቶ ካልሆነ በስተቀር የማይታሰረው የነጻ ሚዲያ የማይከለከል ብሎ በገዛትና ዛሬ ግን ያለ ከድሮ የባሰ ሰዎች በየቦታው የሚገደሉበት ተገለም የሚገኙበት ሰራተኛ ልጻ ልጅ ገሎ ያ ነው እኮ ያ ስሜቱ ያለው ድባብ ሰራተኛ ቤት ኪናፕ አርጋ አዳፕት አርጋ ወደ አገሯ ይሄድችና ከዛም በስንት መከራተ የተመገን የተመለሱ ልጆች አታውቃላቸው በቅርብ የሰማችሁት ይሄ እንደዚህ አሰቃቂ ነገር ከቤት ወጥቶ መለስ የሚያስፈራበት ሁኔታ የተፈጸመው በዚህ በሰባት አመት ውስጥ ነው። በጠቅላላ ወደዳችሁም ጠላችሁም አንድ ሰው አዲስ አበባን አታይም ወይ ድሮ ሽንት በመንገድ ምሽና አሁን ቀርቷል ቆንጆ ነው በጣም ደስ ይላል ቆንጆ ነው ማንም ይጠላል ነገር ግን ይሄ ነገር ያለ ሰው ይሆናል ወይ እዛ ቦታ የተቀመጡት በተለይ አሁን ያፈረሰ ስለሱ ታሪክ በጣም የሚያሳዝን ታሪክ ነግራችኋለሁ ያስፈረሰ ሲገነባ ለነዛ ሰዎች ተመሳሳይ ወይንም መኖር የሚችልበት ነገር አድርጓል ወይ አይደለም ወይ ይሄ ነው ዋናው ሰዎቹ ደስተኛ ናቸው ወይ አይደለም ያ ቤት በፈረሰ ቁጥር ራሱን የነቀ የገደለ አባወራ በብዛት ነው ያለው በብዛት ሲወጣ ወደ ስራ ደና ነበር ቤቱ ሲመለስ በልጆቹ ላይ ፈርሶ ልጆቹ ወጥተው እናትና ልጅ እንዲጥግ ቁጭ ብለው የዛስ ሁለት ክፍል ቤት ምግባቸው በደንብ ነው ኮሰስ ብሎ ሳይ ይሄን ከማይ ብሎ የተሰቀሉ ራሳቸውን የሰቀሉ ሰዎች ሁሉ አቃለው ፐርሰናሊ ነው ማቀው ምንም የሚያሷሸኝ የለም የዛ ዘመዶቻችን በራፍ ላይ መጣው በጥይት ተመቷል ምንም የማያደርጉ ምንም የማያቁ አይደለም እንዴ ይሄ ነገሮች ነው እንግዲህ እኔ ድሬዳዋ ልጅ ነኝ አዲስ አበባም ዘመድ አለኝ አዋሳም ዘመድ አለኝ ጅማም አለኝ ብዙ ነን እኮ እና በእንደዚህ አይነት መልክ ነው በተለይ በዚህ በማፍረስ ላይ አብይ የሚያደርገውን እንግዲህ ለምንድን ነው አብይን ብቻ የምትጠራው የሆነ ሰው ነግሮ ነበር ለሌሎች እኮ ናቸው ከስር ታዲያ እኔ የሰማሁትን ያህል እዚህ ሆኜ የሰማሁትን አብይ እዛ ቤተ መንግስት ቁጭ ብሎ ማአት ጆሮ ጠቢ ያለው ምን በቃ ምንም እንጥ ሰው ሲል ይማር የሚለውን ሰው ሁሉ የሚያቅ እንዴት አያቅም ብዬ መለስኩለት አትሊስት ያን ነገር መቆም አለበት ሄደው ቤት ሲያፈርሱ ያኔ ለጥገና ብለው በጣም እኮ አንድ ምሳሌ ቤት ሄደው ለባቅማቸው ላልቻለ ቤት አፍርሶ አብይ ከነባለ ቤቱ ሌሎች ሆኖ ያንን ቤት አፍርሶ ሌላ ቤት እየጠገኑላቸው እንደሆነ ያሳይ ነበር አይተናል አለ ለካስ ይሄ ለናፈርሳችሁ ነው ነገሩ እና በእንደዚህ አይነት መልክ ነው እንግዲህ ሰው ራሱን የሚያገለው በተለይ በአንድ ቦታ ከተማውንም አልጠራም ነገር ግን እውነተኛ ታሪክ ልንገራችሁ በዚሁ በአብይ መንግስት ወደ አንድ ቦታ ፈት ቤት እንዲያፈርሱ ለዛም ደግሞ ቤት መሬት ሰጥተው በፈልግ ስራ ባትፈልግ ተው ተብሎ ነው የሚጠራው ከተካለ እድለኛ የሆነ ሰው የሆነች ቦታ እና ተሰጥቶት ይዛች ላይ ምን ያድርጉ በላቸው ለቤታቸው ለፈርስ ወደ ጎረቤት ወደ ጓደኛ ወደ ምን ብቻ ልንገራቸው ሩጫው ለነግራቸው አልችልም ይሄ ቤት ሲፈርስ እነኛ ደግሞ አፍረስ አለብን ከላይ እንደዚህ ተተላይ ነው ከላይ ነው እላይ ያለው እግዚአብሔር ነው እግዚአብሔር አለም የራሱ አብሮት የሚሰራ ነው እንደዚህ ማለት እና ተብለው ቤታቸው ወጥተው ባና ሚስቶች ልጆቻቸው ጋር ሆኖ ዘመድ ተሰባስበው አረብ ሀገር የሚሰሩ ሰዎች ዘመዶቻቸው ተሰባስበው ምን ብለው በቃሽ ብለው አንዲት ክፍል እንደምንም ብሎኬት ማርቆ ቆርቆሮ ማርቆ ነው ተሰራላቸውና ቤታቸው ገቡ እና በቃ እስቲ ወደፊት እግዚአብሔር
ያለው ይሆናል። እስከዛ አንገታችን ማስገቢያና እዚች ኩክ አርገን ልጆቹ ከጅብ ከአውሬ ከንፋስ ከብርድ ይተርፋሉ ብሎ አስቀመጣቸው ማለት ነው። ከዛስ በኋላ እንደገና መተው አፍርሷላቸው። ኢማጂን በእንዲህ ሲሏቸው አባወራው ፌንትና የነቀለው ወደቁ። ከዛ ተነስተው ምን ያድርጉ እና እባካችሁ እንዲህ ሁለት ያሰል ፍጹም ይፈልጋል ይሄ ቦታ ይፈልጋል ይያለ የኖሚኖም ሴል ኒ ከንግዶዲስ ይሄን አልችልም ብለው ራሳቸውን ሰቅለው ገደሉ። አሁን ልጆችና ባለቤት የት ነው የሚወደቁ ንገሩኝ እስቲ። እና እንደ አይነት አለ ይሄን አልሰማውም የሚል ካለ በየቦታው ነው። ይሄ አንዱ ምሳሌ ነው። በየቦታው ነው የሚደበደብም በላው ላይ የሚፈርስ አለ።

በእንደዚህ አይነት መልክ ነው አዲስ አበባ ውስጥ በአሁን ሰዓት ያለው። በዚህ ላይ እንግዲህ ተመልከቱ በአሁን ሰዓት ጦርነቱን ደግሞ ይሄ ወደዚህ ወደ ቤቱ ጦርነት በአማራና በኦሮሚያ ክልል በድሮን እየታገዘ ወታደሮችን ሌሎችን ሰላማዊ ህዝብን በሚገልበት ጊዜ አንድ መንግስት የራሱን ሰው በድሮና በመድፍ የሚገል እንግዲህ ወታደር አሰማርቶ ነገርን ጀግና ከሆነ ወደ ሱዳን ገብቶ ድንበር መጠበቅ ነበርበት አይደል እንዴ? አይደለም ህፃናቶችን ያፈሰ ከናት ኩያ ያወጣ ልክ እንደ ሌባ እንዳበደው ሸበዱል ያባረረ ነው የሚለው። ነገር ግን ከመሸነፍ በስተቀር ምንም ባም ባማራ ክልል ባብዛኛው ዙሪያውን ፋኖ ግጥግጥ አድርጎ ይዟል። አሁን ደብረ ብርሃን በትላንትናው ደሰብታቸዋል ደብረ ብርሃን ድረስ እየገባ ነው ወደ አዲስ አበባ እየቀረበ ነው አይደለም እንዴ? በኦሮሚያም ደግሞ እንደዚሁ አሁን ደግሞ ጥምረቱ እየበለጠ እያሰጋ ነው። ነገር ግን እየሄደ የሚለምነው ምን መሰላችሁ? ቴክኖሎጂ፣ ትራክተር፣ ፋብሪካዎች፣ ትምህርት ቤቶች፣ ሆስፒታሎች፣ ትምህርት ሰዎች ልጆች እንዲማሩ ማመቻቸት፣ ሆስፒታል ለዶክተሮቻችን የሚያስፈልግ በቂ ለአስተማሪዎቻችን እንደዚህ እንደዚህ ነገሮች ከማድረግ ይልቅ የድሮን መግዣ ራሻ ሄዶ ቱርክ ሄዶ ይህን ይህን ነው የሚደረገው። ስለዚህ የቱ ነው ብልጽግና? ንገሩኝ እስቲ ብልግና እንበለው እንጂ። እና እያንዳንዳችሁ ቤት ያልገባ ካለ ንገሩኝ፣ እኔ ደርሶኛል። ግፍ ግፍ የግፍ ግፍ የእናቶች የአባቶች እንባ እንደ ጎርፍ ነው በኢትዮጵያ ሲወረደው። የሟቾች እስከዚህ ተረዘው ከፋኖ ጋር በትግራይ አካባቢ በሌላ አካባቢ እየወሰዱ የትግራይ ወንድሞች እናቶች እስካሁን እያለቀሱ ነው። እስቲ ንገሩኝ የቱ ጋ ነው የትግራይ እናት አባት ደልዶት የሚኖረው? ከጥንትስ ቢሆን የቱ ጋ ነው ሆ ብሎ አዘመተ አታለው አታላይ? ይሄ ብቻ ሳይሆን የትግራይ እናቶች የትግራይ አባቶች ወጣቶች አለቁ። የበጦርነቱ አካለስ እንኳን የሆኑት የት ነው ያሉት? ንገሩኝ እስቲ። አቢኮ በጦር ሜዳ የሞተን ወታደር ለእናትና ለቤተሰቦቹ ከሁለት ዓመት በላይ ነው ባለፈው አላረዳም። እማረዳ መንግስት ነው እኮ እናትና አባት ልጄ ጠፋብኝ ሁለት ዓመት ሙሉ በየክፍለ ጦሩ በየምኑ ሲሉ ቆይ እስቲ አላገኘንም እዚህ ጋር ነው እየተባለ እንባ አረ ግፍ ነው አቢ ግፍ ነው እንዴ? ከት መጣን ሁላችን ሰዎች ነን እኮ ከታች ነው እኮ ያለነው። ምንም እኮ የለም ምንም የለንም። ውጭ ሀገር ዜጎች አይደለም። ይሄ በጣም ልብ ነው የሚነካው። ነገር ግን በአሁን ሰዓት እንደምታዩት አብይም ሄዶ ብሬክ ላይ ተናግሮን ሰምታችኋል። ዲስካውንት የለም በዚህ በአብይ ላይ ዲስካውንት የሚባል የለም። በሱ ላይ ትግሉ እየተጧጧፈ ነው፣ ወደፊት የሚጧጧፋል። አሁን በብዙዎቹ በአዲስ አበባ በሌሎች ሀገሮች የሚናገሩ ችግር ነው። እስቲ ደውላችሁ ወቁ። ግን ጊዜው ገና አይደለም ማለት አይቻልም። ማስተካከል ይቻላል አይደለም እንዴ? ማስተካከል ይችላል። የፓርላማውን ይሄ ከፕራይም ሚኒስትር ወደ ፕሬዚዳንት የሚሯሯጡ እችዋት በቃም እንዴ? ኒኩ ግራ ጉዴ ሰራን አቦለማ ነው። በጣም ጉዴ ሰራን አቦለማ ነው በእውነት። እና እንደዚህ ነው በአሁን ሰዓት። በውጭ ያሉትም ደግሞ ማህተብ በቅርንጭት ጊዜ ማህተብ ይዘው የሮጡ ሰዎች ዛሬ በተራቸው ወጥተው የሚናገሩት ነገር አለ፣ ትክክል መሆነ ትክክል አልሆነ። እዛም እንደገና ቢገቡ ምን እንደሚያደርጉ አናውቅም። ይኸው በኦሮሞም በአማራውም ወጥተው ውስጥ የነበሩ ድሮ የታገል የነበሩት ወጥተው ሌላ ነገር ነው። ነገ ገብተው ደግሞ ምን እንደሚያደርጉ አናውቅም። በፊት ገብተው ዋንጫ ይዘው ነበር፣ ካርታ ሁሉ የገቡ ነበሩ። አይደለም እንደ መከፋፈል ምንም ዋጋ የለም። የኢትዮጵያ ሕዝብ በዚህ ነው ያኔ ኢህአዴግ ሲወርድ የገቡት እናቃል እነማን እንደሆኑ። ብዙ ብዙ ተአምር ተፈጥሮ በቃ ሊባል ቀረ። አንድ ሰው ራሱ ጥቅም ብቻ የራሱን ፍላጎት ለማራካት የኦሮሞ ስም ይነግዳል እንጂ አብይ እሱ ለኦሮሞ ምን የትኛው ነው? የምንዳቃቸው ናቸው አብረን እኮ እንበላው ሁሉም ሌላ እና እንደ ማንኛውም ጦርነት በአሁን ሰዓት ከባድ ሆኗል። ኢኮኖሚ ይገላል፣ አገርን ይገላል፣ ትውልድን ያጠፋል፣ ብዙ ብዙ ነገሮች ነገር ይሄ ነገር ሁሉንም አስቀምጠው የኢትዮጵያ ህዝብ ማሪ ነው አይደለም እንደ ኢትዮጵያ ህዝብ እኮ አንደርስታንድ የሚደረግ ነው። ይሄ ነገር ቆሞ ይቅር ተባብሎ ተቃዋሚ ምኖም በአንድ ላይ በጋራ ሆኖ ሁሉም ብሔረሰብ አሁን ጥምር የተባለው የተጣመሩት እነ ፋኖ፣ የኦሮሚያ፣ ትግራይ፣ ኤርትራ፣ ሌሎችም እንደዚሁ

0: አንድ ለማድረግ ወደፊት ጥሩ ሁኔታ ይፈጥራል በመል አንዶ ነው አለ። እንግዲህ አለዛ አንዶ ነው መታገሉ እንደዚህ አይነት መንግስት ጥሩ ነው። በመጨረሻም ደግሞ ጥሩ ውጤት ላወጣ ይችላል። ምክንያቱም አንድነት ውጤት ስለሆነ ጥሩ ውጤት ያመጣል ብዬ ነው የምገምተው። ነገር ግን ካብይ ስልጣን ሆኖ ካደረሰው ሁኔታ በጣም የሚያስፈራኝ ነው በኔ በኩል ሁሉም ነገር በኔ በኩል ማለት ነው። ስለዚህ አገራችን ኢትዮጵያን እባካችሁ አታምሷት፣ አታስጨርሷት፣ እናትን አታስለቅሱ፣ ወጣቱን ወደ ጦር ግንባር አትውሰዱ። እኛን የሚወጋን ከውጭ ያለ ሱዳን ድንበራችን ወስዷል፣ እሱን ተከላከሉ። ከዛ ወዲህ እንዲወጉን የምትገፋፉትን በዚህም በግራም በቀኝም ጦርነትን አቁሙልን። ሰላም ሰላም ነው ኢትዮጵያ ህዝብ የሚፈልገው በአሁኑ ሰዓት። ውጡ እስቲ ሰላም። ሌቦችም እነኛ አታላዮችም ምን እያሉ የሚገሉትም ምን የሚያደርጉትንም አስቁሙ። ከዚህ በተረፈ ግን ሁሉም ነገር ምለው የኢትዮጵያን ህዝብ ላመሰግን ወዳለሁ። እግዚአብሔር በሁሉም በአሁኑም በሆነ በፊትም ሁልጊዜ አስተዋይ ነው፣ ያያል። እውነቴን ነው ምለው በሙሉ ብዙዎች አይታችኋል። እስቲ ዘር ብላችሁ ሄዳችሁ በዚህ ቫንኩቨር የኔ ዘር ያልሆነ ሰው ነው እኔ ብዛት የረዳኝ። በእርግጥ ነው የምነግራቸው እውነት ፍቅር ነው። ስሙንም መጥቀስ አልፈልግም። በጣም ውድ እኔ አዲስ አበባ ሂጂ ለአንድ ጉዳይ ከዚህ ሆኖ ብዙዎችን ያስተካክልኛል። በብልጽግና አይደለም እሱ አይደለም እሱ አይደለም የብልጽግና ጉ ሳይሆን ሌሎች በዘር አኳያ ነው። እና እስካሁን ከልብ አይጠፋም መጨረሻ ነገር ነው። እና ለእሱ ምንም አላረኩለትም አላረገውም በመታወቅ ብቻ። እና እየረዳኝ ሰዎች አለው። ዘር ቢሆን ኖሮ አይረዳኝም ነበረ አይደለም እንዴ? እና እኔም እንደዛው ሁላችንም እንደዛው እናድርግ። ሁላችንም ፍቅርና ሰላምን እኔ እንተባበር፣ አንድ እንሁን፣ ኮሚኒቲያችንን እናሳድግ። ኮሚኒቲያችንን በጋራ ሁነን አንተ ከሌነ አንተ ከሌሳል የሰው ልጅ አንድ አይነት ፊት የለውም። እንደዛ ነው ባህሪው። ግን አንድ ሆነን በሚያግባቡን ነገሮች ላይ እየተግባባን ብንሄድ እናድጋለን። እኛ ኢትዮጵያኖች እና ኤርትራኖች ሄር ከስንት አገሮች ለምሳሌ እንደነ ፊሊፒንስ ሳይሆን ሌሎች ሌሎችም መጥተው አድገውን የራሳቸው መሰብሰቢያ አዳራሽ አድርገው ይዘው ምን ብለው ፖለቲከኞቻቸውን እየደገፉ ሱቃቸውን እየሄዱ እየገዙ ከራሳቸው ሰዎች ጋር ነው የሚውሉት። እኛ ጋር ግን የለም። በጣም የሚያሳዝነው ከኛ ይልቅ ወደ ውጭ ነው የሚሮጡት። ታክሲ እንኳን ለመጥራት አበሻ ከሆነ እንኳን ይፈሩ ነበር ድሮ እኔ እንደምሰማው እዚሁ እንዳለው። እና አንድ ጊዜ ጎንበስ ማለት አለብን። ሳንወድግ ጎንበስ ብለን እያንዳንዳችን መረዳዳት ያስፈልገናል። ማንም ይሁን ማንም በኢኮኖሚ በዚህ በሀገራችን በኢኮኖሚ መረዳ ወጣቱን ለማስተባበር ወጣቱን እንከረጅ ለማድረጊያ መንገዶች መፍጠር ነው። አሁን እንግዲህ ሁሉም ወጣቶች ፐርፌክት አይደሉም አይደለም እንዴ? በዚህ በከተማችን የምናየው ብዙ ነገር እናያለን። ይሄ ነው ብንል ጥሩ አይደለም። እና አንድ እንሁንና አንድ ሰው ሆነን ሁላችንም የእያንዳንዳችንን ችግር ብንካፈል በጣም ትንሽ ነው። አንድ ሰው ግን ያቅተዋል፣ ይደክማል፣ ይታመማል። በቃ እንዴት ላድርገው ብሎ የሚቆጥርም ሊኖር ይችላል። ወገኖቼ ግን እኛ ካለን እያንዳንዳችን መቶ ብንሆን አምስት ሰውን ቢቸገር ማገዝ አያቅተንም አይደለም እንዴ? አዎ፣ እንደዛ አይነት ነገሮች አሉ። አሁን ወደፊት እግዚአብሔር ካለ ብናደር ኮሚኒቲያችንን እናስተባበር፣ እንደገና እናንቀሳቅሰው። በአሁኑ ሰዓት ጥቂት ሰዎች ናቸው እያንቀሳቀሱት ላለመተው ጥርሳቸውን ነክሰው ያሉት ፈልገው ነው። ያን ብቻ ነው ይሻለኛ ብለው ሁላችንም ስራ አለብን። እንደኛ ናቸው፣ ሰዎች ናቸው፣ ልጆች አላቸው፣ ትዳር አላቸው፣ ብዙ ነገር አላቸው። እና እንዲያው ሰዎቹን እንኳን ባናየው ኮሚቴያችን ብለን እግዚአብሔር ያክብርልን፣ እግዚአብሔር ይስጣችሁ ስለያዛችሁ። ብሄድኩ ቁጥር እኔ በጣም ነው ማመሰግናቸው። በእውነቴ ነው፣ ከዚህ ሞኛ አመሰግናለሁ። ምክንያቱም እኔ ማነኝ? እኔ ገብቼ ያላረኩት እነሱ ያረኩ። እኔ የራሴን ስራ ስሯሯጥ ከቤተሰብ ጋር ምናምን ስል እነሱ ግን ቤተሰቦቻቸውን ጥለው በዛ ሰዓት እየተሯሯጡ ኮሚኒቲው ባሎቻቸው፣ ሚስቶቻቸው እግዚአብሔር ይስጣቸው ሳይከፉ ነው ይሄን ነገር የሚያደርጉ ደስ እያላቸው እንጂ ኢትዮጵያን ኮሚኒቲ ምን ጥቅም አለው? ንገሩኝ እስቲ ምን ጥቅም አለው? ከዚህ ፊት የሚያመራር ያሉት ያውቁታል። ስለዚህ እነሱን እና ማመስገን በመጀመሪያ በእውነቴን ነው ማመስገን፣ በተለይ አመራር ላይ ሆነው ሲወርዱ ማመስገን ማመስገን በደንብ አድርገው እና እነኛ ሰዎች ተመልሰው እንደገና የራሳቸውን ካለፉት ኤክስፒሪንስ ሼር ያደረግ ካላመሰገን ዞር ብሎ ማያም አይደለም እንዴ? ስለዚህ ኢትዮጵያን ኮሚኒቲን እዚ ያለነው በእናስተባበር ወጣቶቻችን አሁን ኮሚቲው ሲኒየሮችን ዛሬ ጋብዘዋል አዲስ አመት ባለን አርጓል ተመስገን ነው እንግዲህ ሰመር ላይም ደግሞ ኢትዮጵያን ዴ ያደርጋዋል እንዳው ባንገኝ ብዙም ባይል ምክንያቱም ተሳትፎ ያንሳል እንጂ ሁሉም ዛሬ ነው ወለሚቀጥለው እንግዲህ ዛሬ ዛሬ ነው ከዚህኛው ትምርት አግኝተን በመቆጨት ሳይሆን ወደፊት ምናደርጎን በጋራ ነን እስቲ ሂዱና አንኳኩ ኢትዮጵያን ኮሚቲ አለን በሉ በጣም ደስ የሚል አንክለን በሉ ሄዳችሁ ተጫውቱ በር ክፈቱ እናንተ ፍጠር በዛና አድርግ በእውነቴን ነው ማለት ቀዳሜ ቀዳሜ እኔ አሁን ለየት ፕሮግራም ባሊስ ሁልጊዜ ሄዳለሁ ማለት ነው አንተስ ምትልኛው በራሴ በተቻለ መጠን አንዳንድ ጊዜ ዝግጅት ሲሆን ሲሪየስ ከሆነ ይሄዳለሁኝ ወገኖቼ ይሄን ወዛሬ ያለኝ እንግዲህ ሁላችንም ኢትዮጵያ አምላክ ኢትዮጵያን ይባርክ በተለይ በዚህ በፋኖ በኩልና ትግራይ በኩል ያሉትን ጦርነቶች አሁን መታየት ነው በጣም ከፍተኛ ደረጃ ሊሆን ይችላል የሚል ግምት አለ ነገር ግን መሆን ያለበት ስለሆነ ነው በተለይ በፋኖ ሳይወድ በግድ ለህልውና ብለው ይወጡ ናቸው እንግዲህና በአሁን ሰዓት ሰክሰስፉል ይሆኑ ነው አስፈላጊ ከዚህ ወደፊት ከአንድ አመት ከሁለት አመት በኋላ ኢትዮጵያን ጦር እጥፍ በብዛት አድርገው በትንሽ መሰረ በከላሽ በሶስት ነው አሁን እስከ ብርጌድ እስከ ክፍለ ጦር አልፎ እንደዛ እዝ ሳይገባከም አሁን ተባብራ ሁሉም እንደ በሻንጉል ከሌሎች ጋር አንድ ላይ ሆነዋል እንግዲህ ወደፊቱን እግዚአብሔር ያሳየንላለሁኝ ወርቋ ያለው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የራሳን ሐሳብ በዚህ ላይ ጨርሻለሁ እናንተ ሐሳብ ካላችሁ ደውሉልኝና ማንንም ይሁን ማንንም በፖለቲካ ሆነ በሃይማኖት በዘር ልዩነት የሌለው ነገሮች ተካፍሉ ቆና አንተ እንዴና ላስገባህ ማለለም ከፍላጅ ማስተዋቂያ ምትልኩልኝ ፈልጋችሁትን ማስተዋቂያ የናንተን ምሮን አንተ እንዴና አላስፈልግም በየምለው ነገር ማስተዋቂያ ለግን ስካላላካችሁ ድረስ እናንተ ቢሩንክ ስካላንኳኳችሁ ድረስ ማላድርጎች ነገሮች አለ ፖስተር ከተላከልኝ በውስ መስመር አድርጓል አስተዋውቃለሁ ስለዚህ በእውነት ነው ምለው እንግዲህ እስከሚቀጥለው መስቀል እንግዲህ ድረስ በሙዚቃ ለያቻለሁ እንግዲህ አሁን ወደ ዋሴ ወስዳቻለሁ አንድ ሙዚቃ ዳኜ ዋሌን አዲስ አበባ ሚለውን በአዲሱ ዘፈን ለቅላቻለሁ ከዛ ፊት ግን የዚህ ስቱዲዮ ማስተዋቂያ አለኝ ሁሉ ጊዜ እንደማረገው ያንን ማስተዋቂያ አሰማለሁኝ
1: The people who use, work in, and rely on a business also had a say in how it was run. Discover the possibilities at Further Together, the summit for BC co-ops, taking place at the Clarion Hotel in Abbotsford on Thursday, September 17th, and Friday, September 18th. Hosted by the BC Co-op Association, the summit features 2 days of speakers, workshops, and networking focused on how cooperatives and democratically owned businesses can build a better economy for all. This event is open to everyone, whether you're interested in, new to, or already working in BC's co-op sector, this conference is for you. Youth aged 30 and under can enter to win 2 free conference passes. To enter, email connect@bcca.coop by September 11th with your name and 1 to 2 sentences expressing why you'd like to attend the conference. Come be a part of the conversation about how co-ops are shaping a stronger, fairer future in BC. For tickets and more information, visit bcca.coop/together. We hope to see you there on September 17th and 18th.

አማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

0: ዋው ማማ አፍሪካ የተሰኘ የሚቀርብላችሁ በየስክራሚ ከ745 ስኬት ድረስ ሶስት ሙዚቃዎችን እናጫውታለን። ቀደም ብዬ እንደገለጽኩላችሁ በዘፈን ብቻ ሳይሆን ሌሎችን እያቀባበን በስለ አፍሪካ አንዳንድ ነገሮችን እናገራለን። ከያለን ኮሚኒኬሽን አኳያ ትንሽ ቢዚ ስለሆነ ነው በአሁን ሰዓት እና ወደፊት በጥሩ ሁኔታ እየቀረበ ይመጣል። ቀደም ብዬ ተናግራለሁ ሌሎቻችሁ ማናን ፕሮግራሞች ካላችሁ መሳተፍ ትችላላችሁ ማለት ነው። ወርቁ አያሉ ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ። መዝናኛ ፕሮግራማችንን ወደ መዝናኛ ፕሮግራማችን ከማለፋችን በፊት ማስታወቂያዎች ሁለት አሉኝ የተላኩልኝን ላብራራላችሁ ይዛለሁኝ። በአሁኑ ሰዓት በአሁኑ በዛሬው ቀን በዚሁ በከተማችን የሚገኘው የሙስካነ ሕዙዛን መድኃኔዓለም ጸድና ቅድስት ድንግል ማርያም ቤተክርስቲያን ዝግጅት አለው። ይሄ በማርያምን ንግስት በማድረግ ዛሬ ፕሮግራም አላቸው። ዛሬ ማለት ነው። ነገም ደግሞ እንደዚሁ ክብረ በዓሉ ይከበራል። ወደዛ መታችሁ እንድትሳተፍ ከበረቱ እንድትካፈሉ ተብላችሁ ተነግራችኋል። ለማንኛውም እንግዲህ ማርያም ነገ በዛ አካባቢ ነው እና አድራሻም ሰጥቶኛል። ያ አድራሻ ደግሞ 726 12 ስትሪት ኒው ዌስት ሚኒስተር ቢሲ ነው። እንደገና ደግሞ አለው 726 12 ስትሪት ኒው ዌስት ሚኒስተር ነው እና እዛ ንግስ እንዳይኖራል። በጠዋቱ እንግዲህ ማህሌት፣ ቅዳሴ፣ ትምህርትም፣ ዜማ፣ የታቦቱ ውደት ይሆናል ተብሎ ተነስቶ ወይም ፖስተር ተሰጥቶኛል። ይህንን እያስታወቅኩኝ ወደ ሁለተኛው ማስታወቂያ ዞር አለሁኝ። እሱም ደግሞ ያው የምታውቁት ነው። በረከት ነው። በረከት እንግዲህ እንደምታውቁት የሲቲ ካውንስሊንግ ውድድር ያደርጋል። እሱም ኦክቶበር 17 ነው። ስለዚህ በኒው ዌስት የምትገኙ ማንኛችሁም ኢትዮጵያኖች፣ ኤርትራኖች፣ ሌሎች አፍሪኮችንም እየቀሰቀሳችሁ በረከት ለሲቲ ካውንስለር እንዲመረጥ ታደርጉ ያው ጥሪያችን እናቀርባለን። ከዚህ ፊትም የገቢ ማሰባሰብ አድርጎ ነበር። ወደፊትም እንግዲህ አንድ ፕሮግራም ሊኖረው ይችላል። እንግዲህ እሱ በፈቀደው መንገድ እናያለን እና በረከት ከበደ አንዳንድ ነገሮችን በቅርቡ ከዚሁ ኦክቶበር ላይ እንግዲህ ካሁኑ ሳይለጠፍ ቢቀርም የሚቀጥለው ወር ውስጥ አካባቢ ጥሩ ጥሩ ነገሮች ይለጠፋሉ። ፖስተሮችንም ሆነ እንዲሁ እያንዳንዳችሁ በየግላችሁ በረከትን ምረጡ የሚል አንዳንድ ነገሮች ሰርታችሁ ብትሄዱ መልካም ነው። እንደግፈው እንላለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር። እንግዲህ ዛሬው ፕሮግራሜ እስከዚህ ድረስ ሳይሆን ሙዚቃዎችን እስከ ናይን ድረስ አቀርብላችኋለሁ። ሁልጊዜ ሙዚቃ ከየት እስከ ናይን አንድ ሰዓት ነው። በዚህ በተጨማሪ አንዳንድ ጥያቄዎች ጠይቃችሁ ነበረ በኢትዮጵያን ኮሚኒቲ ላይ ማለት ነው። ይቅርታ፣ ኢትዮጵያን ኮሚኒቲ ቅዳሜ ያው በአዳራሹ ይገኛል። በዚህ በበርነቢ ውስጥ ሜትሮ ታውን ትሬን ስቴሽን አካባቢ ትሄዱ በቀላሉ ታገኛላችሁ። አድራሻውን ደግሞ ጉግል አድርጋችሁ ብትገቡ አለ ዌብሳይቱም ፕሮግራሙ ምኑም ስላለ ሄዳችሁ መሳተፍ የምትችሉ ጥሩ ነው። በወጣቱ ላይ ትኩረት ቢያደርጉ ጥሩ ነው። እያደረጉ ነው። ብዙ ጥሯል። ብዙዎችን እየተሞከረ ነው። ባለፈው የወጣቱን ብቻ ፕሮግራም አዘጋጅቶ ነበር። አሁንም እናንተ ካላችሁ አን የደወላችሁልኝ ከተሳትፎ ካረጋችሁ የበለጠ ይጠነክራል ማለት ነው። ስለዚህ ይሄ ነው እንግዲህ መልሴ። በተረፈ ዌብሳይት ገብታችሁ የስራ አመራሩን በስልክ ደውላችሁ ማናገር የበለጠ ኢንፎርሜሽን ልሰው ይችላላችሁ። እኔ በዚሁ ለራሴ ኢንፎርሜሽን ለመስጠትና እንዲሁም ደግሞ ኢንካሬጅ ለማድረግ ነው እና ውስጠ ምስጢሩን የሚለውን ነገር አይሆንም። ዋናው ኢትዮጵያን ኮሚኒቲ ነው። ኢትዮጵያን ኮሚኒቲ ሁሉንም ኢትዮጵያኖችን አጠቃሎ የያዘ ነው። እንደዛ ነው የተቋቋመው እና ሌላ ነገር አይኖረውም። ነገር ግን በተሳትፎ የኢትዮጵያን ኮሚኒቲ ማጠናከር ይቻላል። ደካማ ጎን ካላቸውም ያንን በትህትና ማረም ይቻላል። ይቻላል ደግሞ ግን አብዛኛውን ጊዜ እኔ እንደማየው ጠንካራ ጎን ብናጎላ ጥሩ ነው፣ ደካማ ብቻ ከመፈለግ ከመቆርቆር። ስለዚህ ወደዛ ነው የሚሄደው። ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም የሽክሽክታ ሬዲዮ አዘጋጅ። የመዝናኛ ፕሮግራም ችን ይቀጥላል። እናንተ በመረጣችሁ ዘፈን ባለፈው ሳምንት ያመለጣችሁ አደርጋለሁ። በተለይ ኤአይ ላይ ፎከስ ያደረጋችሁ ብዙዎች ወጣቶች አላችሁ። ያን አደርጋለሁ። አንዳንድ ሙዚቃዎችን እያደረገን እስከ 9 ሰዓት አብረን ቆያለን። የሙዚቃ ሰዓት ነው። እያከታተልኩ አሰማችኋል። በመሀል ማስታወቂያ አደርጋለሁ። አሁን ማስታወቂያ ዚህ ሲአይቲአርን ማስታወቂያ ካሰማ ወዲህ ወደ አንድ ወላይታኛ በዘውዱ በቀለ ጊፋታ ዮዮ የሚለው ሙዚቃ አቅርብላችኋለሁ። መጀመሪያ እስቲ ወደ ማስተካከው እንሆ
1: CITR
2: 101.9 CITR 101.9 FM
3: CITR 101.9
4: FM CITR 101.9
3: FM CITR 101.9
5: FM CITR 101.9 FM
4: CITR Voices of UBC

0: on the west coast of Canada. It's all about roots rock, hey. Lovers rock, dancehall, reggae music. On CITR Rocker Show, Sunday noon to 3 p.m. each and every Sunday. Love of Jack. For over 25 years of doing it nice, warm, and easy. Until next time, such time, keep the faith and spread it gently. Jah bless and Jah guide and Jah out.
1: I'm looking at me.
0: Bless out.
1: Your mind on the rhythm and no wine in a ace. Glad I'm up here in a rubber dump place.
2: አድማጮቻችን እንግዲህ በመዝናኛ ፕሮግራማችን በጣም እንደተደሰታችሁ አምናለሁኝ። አንዳንድ ጥያቄዎችን ተደውለው ተጠይቆኛል። በተለይ በወጣቱ ላይ በሚመለከት ጉዳይ ኢትዮ አፌር የሚባል ከዚህ በፊት ብዙዎችን ወጣቶችን የሚያሰባስብ በከተማችን የሚንቀሳቀስ ነበር እንዴት ነው ብሎኛል። በርግጥ እንዳሉ ነው የሚገባኝ። እስካሁን ድረስ ባልሰማም ብዙ ነገር እንደሚንቀሳቀሱን መሰለኝ። ካሉና ምንቀሳቀሱ ከሆነም ደሞ ሊያብራሩልን በሬዲዮ ገብተው ጥሩ ነው። የተቻለኝ መጠን በነሱ አካባቢ ማቀው እንደማችን ስላለ በነሱ ውስጥ እስቲ ደውዬ ጠይቃለሁ ብዬ መልሰጥ ይቻለው። ኢቲያፈር አው ልክ ነው መሳለዎች ነበሩ። በተለይ በዚህ በከተማችን በብዙ ቦታ ስማቸው ይጠራ ነበር እና አሁን ጻጥ ብሏል ነው የሚሉት። አላሉም ብዬ ነው የምገምተው ክሌ የሚሆን አይደለም። ምክንያቱም ኢትዮጵያ ተስፋ አይቆርጥምና እንደሚሆኑና እንደሚነሱ ነው። እንግዲህ ሰዎች በዚህ በኖርዝ አሜሪካ ውስጥ ቀላል ነገር አይደለም አይደል እንዴ? ስራ ምንም ብዙ ነገሮች አሉና በዛ ምክንያት ሊሆን ይችላል ብዬ ነው ገምተው እና ይኖራሉ። ድምጻቸው እንደሚያሳሙን ሙሉ ተዋል ተስፋ ነኝ። ወርቁ አያሌው ነኝ። ወደ መዝናኛ ፕሮግራማችን ለሰራችሁ ሐሳብ ስጡ። 604-600-4657 604-600-4657 ቴክስ አርጉልን፣ ደውሉልኝ።